ሌላ ጊዜ የለም የውልህ ንፋሷ ስትነፍስ የውልህ እሳት ሲነድ ግልጽ ነው ይታያል መንገዱ በንጋት ፀሐይ በሌሊት ጨረ